0: እንደዛ ጅርጅፍ አይቦሶነ ዘይነቡ ቻው ደግቱ ባምሩ አይቀር ያዱ ምን ላይ በገብ ወረው እንደዛ አጅሃል መኩን በለ ዋከር ገይ ፍረንዴ ሳን ባዩኙ ከን ባዩኙ ፈን ባዩኙ ኛ ቡኙ ሊሜ ቡኔ ከደኝ ደሳ
1: ኢላ ሙፍታኻ ሚል ኸይረ ፈዳ
0: ደመይ በኛ ዱግ ጅ ጋሉ ብሊም ዳል ለመይ በኛ ዲክ
1: ሙፍታኻ
0: ዋንት በገና ለኝ ኝ ፕረንደ ዛጆ ለንቸር ወርማ
1: ሙተልላ